0: tangna khirgi yong tang lang kurt nya jen ba yar tang ari chara khirgi yar kori ta nya te yong tang lagna lag tak cha chang men na jama ti chang thong jog na jama te yong tang da jen ba ge chi na cha tang ta khirgi yong tang ya lang kur kur ko nu man chum nu ge tam ta yo nu khaya ma ye da li yong tang de lang kur ga jig da le lang kur to chim ja tam ta shong tang na ta chu rang ge lang kur ka to ku yin bi ta ni chu rang ge yong rang tang ni yong tang gan ja tam ta khir go go ge tam zu ja ta je yu ke cha chum ta ko ni she ko nu da chu ra
1: Tolhun Mexul Mengogi Kela Tankil Shidun Mamang Dasi Chomra Sakhang Jonkhang Susa Mexun Majungi Hivsha Jejudang Mexun Shonkubja Rangchub Shetang Mamang Kangjuji Tarlam Jenny Ergu Shala Jobi Mexul Mengog Taji Hivsha Natsu Munjung Shini Wafdenja Jadig Charjil Zogi Aloha Jigchi Mexul Denjigja Dambil Tang Tenshang ar go tang ar gi khu li ma kharm ra ru thapa sya gi
2: ja chum hi sya
3: re chen ro ma ti na kon ni ta jo khe ship ge chamban di na ra ri gi nen zong ge wa khong de ni shong nu ge ndam jil twan chin shong ji ge ta to dog so so ge gan chak kor ge zo ji ndam ge jo ji zi zang yi da tang yi ta jo ji ndi tha ni to dong ma mang cham khang ge ta jo ji ndag ge gom ji gwar sim di sa chu ta ni shib sa wu yi ta ni de khong la so kon so dil yi de jin tam re ge khir ge san jil li kong ge san jil ye ke la so ka ti chong ha mong chen tin jakob ka mong tun cham jong ge khir ge a ta ton chin so so tam bu ge ton chin so so ril da tang yi ta ton dang de yo ka jian ba yi ta ge jian ni ndam ge jo ji zi ge de dang na ta ta ki sa cha kang tang gang zi ge na tan jim ji ge ton chin che ma chong сам чигрийн нэр шүнг даваныри дундагын ди нанын га мэгсэг гэж их шаг гонзга хэн жог жина алонкура нинсун гэргэ мэнэнара ягна чиг ти ханчиг алонкурнд удаггүрангай мэнэнара дамугэртэн даниян үжигни чичүү мамын чамхан гэ тагчүлэг гүр тацудан ганч шүгни зэгэн ганч жену дашакока тидана чоранг тавша ий нямнюн зэна чок ягна мамын чамхан нан инд дан датав гэ тагчүл ину гэ жож даму яхвэ жердэтэн та тэрэнг цамбани вэ бячэм хившаг цамбан динага та жачи ронг мон цугар жима тан жимжил тончин тан рил датэн тан дишүн дэни чи ням жог госа торнын ий госа кан тагз гүн на тихкорни кабдаз гина
0: Oya, ta kung chokhin da tgun da jer zong da ta yang chi chena ta jin ta mamu cham khang ayu ta ngan jom chit ton chin shong ji ga to da pan chin war ka yong ta ngan cha ga da ga shu ko so ji ma ma ga ji da ta ngi ta da ni san da bi chi ga shu ga ni ok to mo in ji na ta yong ta ngi alon kur ka shu ni yong ta alon kur ni nu ga ji ni ta ta ga ni shu ko ndo song ta to te ma te da ta ngi chi ma ni ta za shu ka nien go ko ta ni chong li nien go ta da ta yi chi ni ka chang ga ni go ga ta te da mo ka chang ga ni ta na ta ji ni yong ta to 제마총선 처득성 당나라 양초와랑 당내 어떤 관절과 종근진나 죽었다 상마용 당 산이 뜸으그라 아니야 뭐인지나 다초와랑 크크도 고진 비차니 치니 버터랑 걸은 크트도 그때 니가 젠바야 거리 치용 당다 샘총 진나 치가 잡지버는 게 시기 이거가 내가 좀 친차들이나 다 회정나 치용 당랑 크트 체리 송 당에 청통 죽는 년자마 드니 용 당에 얼음 크크 럭트 같은 맞는 자마 니 용 당에 젠바티가 야달이게 때 뜸으고 타니 용 당 돈덕성 당나 다초와랑 크크도 고인 비차니 추어릉게 영용 당다가 쇼건간 체요크 기현가 용당이 잔히게 년고지나 조금 총리게 년고 나 정말 차츠무게 니당이 다 아름가는 큰도 똑근다 니 젠바 마이라달리 다 돈드라든도 쇼당나 니 젠바 마이라다게 지나 다 지니 용당이 차츠무게 니지나 조금 차츠무게 간천다 똑근다 단들레 거리 추어릉당니 추어릉게 샤니 뜸으즈라
3: 레레레 거든지 Yanyang kanaba dina terang ga chamchung tang cholum ga le chindi na ta soma kuni na cholo or gran chung khla kinin zong ba mang cham khang ga cham khon chang ga ma jil da tang ni ta kinin zong ga khong da ni shong nu ga jim jil ton chin shong ji ga ta do do shog ni ga so so ga gan chi ga so ji di ko ni ga chu jine ni de dang na ta da tang da ta ga khir gin jim jil ton chin da ta sa cha kang tang kang zgi na ni sa tang sa zgi na da mun da shong ma sa pa ma ri chil ma sa pa ma ri ti cheng nga chi jin deng chuo ga chuo ni ni er de khir gi di tan di do na ra chi chin ni ju lo kur de khir gi ja chi khalo ana ba gi tan di do na ge chu da ha chen ka che bu ri da khon ju ji na chi ge tan ni chang tong ge long kur kur ma ni no long kur kur ri chang tong ma ni no nin kha ge ngang ne long kur kur ma ni no de da chang ma ge hi ne ri ti an chi ge da khon ju ji na de rang ge jo jin de no ni shan no long kur zi gi ni na khir gi long kur de dang re u ge ro de cha chang rib ju yang na long kur de la go nu ge khir gi ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས
4: 다 회중진아 지기 당스급 주 녀들럭 종남난디라 칸이는 코라 착준란다 숑당나 다 롱크르가 니급 그 람카드니 드고당나 아다 롱크르가 가지고 되거기 년다게 챌란죽 주거니요 너무양 남바나 쪽요카 달라 속가양 지기 차창적인 녀주 대 마임비 다 롱크르가 거기 녀춘다 녀단다 흥고기 주체트 다 롱크르가 능데 아다 당스급은 너무 그 지기 녀숨 찾지 아는 공이나 쪽고 제 종이나 쪽고 곱줄이나 쪽고 시그답디 너무 요거테나 라는 거 롱크르 능데 지금 역순 체치래도 지금 저거나 내용 이렇게 무슨 제보요노 대한치 그다 그쪽 롱크르 거르나즈 옛나 진등 그 롱크르 거르고 지금 그게 공시 효과 착한 지 좀다 양식 한다 같이 그다 환주 주나 롱크르 거르 좀 특적 지나다 양나 여러나 하르스라 그쪽 거 타주 그게 쇼크튼 거 로다 지주 달라 속과 그 공시 효과 지 토통 롱크르 정거 지득니 착한 지주 내용식 한다 같이 대마임비 다 야카가 디스크 차와 체리 타주 롱크르 근난다니 지지 Барнин ченуран ганин ченугар ньютазу марчирджу тахвена мьечартава дала сукваг ньюндазу марчирджу даян шига цангмаг замнине гони тондагзгри там дурчали шанан ацу мьесатан сзгина там мьецкэнгу карчела мапсуг дгасуг дгначин хелу кгасуг нан хангалан ергун ченили там бамбын бомбун иинунд та чангмо хотап де тангэн цуаз де чиккэн цуаз яна денчиккэн цуаз гэ чэдэла дедана таранган ажи хамжур ньгзгона яна ранган гурмузг юти тацу та ndatang ndartawo ge kirge denchig tang ode tang tang rela wo nu ge shawa yangna long khurzg nyo na ra ta kirge long khurk ge denchig tang rela wo nu ge shawan ro ge de dabju ang yo nyo ju te mai bi ta ta so ma kon ni shan ge chu long khur har sara yar kon ndi shung de ne yang shi ge nyam jo ge ta long khurzg yar na ra ta chu parlwa de la long khur kor ju ge lagta ge yomil ti han chi ge kirge chang thong yomla so kan nan de ni ma yer kon af ti dali sara gar ta go ge ta mai na ta khun jug jina tondak shung na tondak chi tu ga ni dali den gan chi je je ni je je ji mu ge jo je nu mu ge ni kayo kusekuka odandagi datangi cher gambaina chokko chongjombaina chokko longkor kornizgina rolum denjigindi dohnan raxchina zinju rolum denjig sekunonda kirgi nyerangsin kinga tsesu denjig danifcha zo denjig danir yakub denjig tang relayonu tihchengi ta tsangma ga longkor korkur tatsu longkorunda jig gorki iju longkorunda dogunda jig chamtin limtin ga ni korju da dogunda ta tsangma ga semzin ga tsikin erimzin ga join dina dang di tsukanga tang di chamchung tang jolum lechin dongchimda nenjo lechin di ᱛᱚᱢᱨᱤᱜ ᱯᱟᱨᱟᱢ ᱫᱚᱱᱡᱢ ᱵᱟᱨ ᱛᱟᱢᱨᱤᱱ ᱪᱟᱵᱨᱟ ᱛᱚᱢᱨᱤᱜ ᱜᱟᱱᱠᱟᱨᱣᱟ ᱦᱟᱨᱡᱟ ᱨᱟᱠᱷᱤᱨᱟ ᱨᱟᱠᱷᱤ ᱛᱚᱱᱨᱵᱤᱱ ᱛᱟᱨᱠᱞᱣᱟ ᱯᱷᱤᱜᱞᱚ ᱪᱮᱪᱤᱵ ᱛᱟᱨᱠᱞᱣᱟ ᱜᱟᱱᱡᱤᱜ ᱥᱟᱨᱤᱱ ᱛᱟᱝ ᱥᱚᱱᱢ ᱨᱮᱱᱪᱤᱱᱟ ᱱᱤᱭᱤᱱ ᱞᱮᱪᱤᱱᱫᱢ ᱥᱚᱨᱜᱤᱱ ᱥᱟᱝᱪᱤᱱ ᱛᱟᱝ ᱤ ᱥᱟᱴᱢᱮᱱ ᱦᱟᱝᱠᱤᱝ ᱨᱚᱜᱨᱵ ᱥᱤᱱᱮᱱ ᱧᱮᱱᱠᱟᱱᱟ ᱵᱟ ᱱᱤᱨᱠᱤᱯ ᱥᱟᱵᱫᱮᱢᱩ
5: ᱱᱟᱪᱩ ᱥᱴᱤᱢᱟ ᱠᱷᱟᱱᱤᱭᱟᱡᱩ ᱥᱟᱴᱢ ᱱᱟᱪᱩ ᱛᱩᱝᱭᱟᱢ ᱫᱟᱭᱚ
6: ᱥᱟᱴᱢ ᱪᱤ ᱱᱟᱪᱩ ᱫᱮᱛᱷᱟᱝ ᱱᱟᱝ ᱪᱟᱨᱞᱩᱝ ᱡᱚᱝ ᱵᱟᱨᱮ ᱥᱚᱝᱥᱩᱯ ᱥᱮᱡᱤᱱ ᱭᱚ
5: Zatim ki shimung ki jirsi kiang tang ingin naktan kila shi yun.
6: Zatim na yakub ki jirsi jatim yin la, gyechung lingu ki chi jigsu yin.
5: Zatim alar girwa tang, zatim hobzung shepa, zatim sasung shepa, zatim songkyub shepa, zatim vishul shepa ji na nga su thimung gan gan cha yin.
1: Sorhun Mesul Menguki Chela Tankil Shidun Mamang Dasi Chomra Sakhang Dronkhang Susa Mesun Majungi Hivsha Tejudang Mesun Shunkubja Rangchub Shetang Mamang Kangjuki Tarlam Jenny Ergu Shala Dropi Mesul Mengu Taja Hivsha Natsu Munjung Shini Wastinja Jadigan Charjil Zuki Aloha Dichi Mesul Denjaka Dambu Tang Tensha ar go tang ar gi khu di ma kharm re ru thapa chya gi
7: khatam kya ben pa re re na ti jam bo dra yi
8: ti jam bo dra re re na kang jung cha se khatam yin
9: kang jung se la
10: Ya longtheng tang zha jin deng ge san kun lan ge qian nan ba ge kem zeng a da ta che zhe ge nian lem de jiao jin ban de nga su suo hun jiang zhong nian cheng kang wo ge la longtheng ge gang zhong xia leng ge le zhen ni gen de ren ge gang zhong xia leng ge le zhen de na ni che zhe lan don zhen dong suo de ge xie le nga ka zeng nan ge le gen de ren ge len chen nang a qi le ren ni dong de le de huan zhu jin jing gu lang ba se gu ni de mo ge lang zhe zhe ge de ge dal de gen de dan xi gan du nan ge na wo che qi le ba gang xin de ge dan xi xi yu de na shu ne ge xi ka ᱠᱞᱢ ᱱᱤ ᱠᱚᱱᱨᱮ ᱵᱟᱡᱤᱜᱤᱞ
11: ᱣᱮᱭ ᱚ ᱫᱮᱢᱚ ᱜᱤᱨᱜᱤᱱ
12: ᱚ ᱫᱮᱢᱚ ᱫᱮᱢᱚ
11: ᱭᱟᱭᱟ ᱜᱟᱱᱞᱚᱠ ᱛᱮᱨ ᱛᱟᱝ ᱱᱩ ᱪᱟᱱᱰ ᱛᱟᱝ ᱱᱤ ᱱᱚ ᱛᱷᱤᱡᱤ ᱥᱤᱱᱟᱭᱤᱱ
12: ᱠᱚ ᱭᱟᱭᱟ ᱠᱟᱹᱴᱤᱪᱤ
11: Tigana terung ingina aniga langji na ta khili ergni tun deli hwanjur gen jingmo galang waziri domol de gojig si wonro mo
12: ade de
11: tigi tana terung thomare ingina gan la ta kharson terung ge wonde sakil ge manir khili ge nem de tirung na ni pegi ge nevra yana de gi chachund so chi ge da ge de ka kun ka da ge thong thong ge na
12: o lang so lang so wonde sakil nan ja changjong na ge wok sa cha de ne chu hwanjur jpi лин цогсгүнэр та лин цогнд яна чих хванжер дэпи цохаа яна чихнд а пэйгиг гомбата хаачэн чихсанга аа та чэзгазина на ништон зэгло мочо пэйдэ хамалаяг логнин а тэнэр кэн дэн зэгжи тацана та хөлэнгэна логнин гөрг тэнэр кэн гө tan meke mo chu kruje wok sa chane zmi go wo
11: chane
12: ta ta ta ina ha cha ma yok te zin ta ta li ru ke yen ba ni da ta huan ju de bi wo ke chuan de ta xi ge a ji mo la ji mo shi ta le pe ten de chu huan ju de bi li kong de ina chu ge chuan de don yong na a dong mo chu ki li ge la ta chu gong si si gu nu de Nyamo cho kelli ke kore, kelli suku no cho gati khu suku nda ra. Ola tegita sambamu nyamli khun. Ta ta ta serta lu niri lu nga gara serta shongni zi yonu nda chara dina chato ko songra nda chikri. No, namo go wonde sacha na kili dhupi ta chukwa namo naka zyuk. Naka zyuk nda chanji na ta nirtung juzi ga ngay na ta de hachang nyong nore mo
11: zhi
12: ta huilin jina sacha tanga chuk jansha ga zonga tabla chung jina jansha zongtu na ta kili ta ga na yochira nirtung zi ga ngay na ta chung na kili nu gati khura hachang nyong ga
11: zhi
12: sakhang zi nanja chungkhang chungchong zi nanja
11: あ、ディーゼント、ジョンカン、チョンカン、ダサカン、ペチジャチャガ、ジャチ、サニグニグニグ。ウォランギニグ。うん。あ、ノムザペジソンヨク。クシグペジグニセハジョンジョク。ニジョクヌグジンセ、ソウソウカマトクズナ。アチュニルトンチュジェグルヌタ。ドンクジャカクネ、キリラテツナ、タコンススグナ、コンスツグナタ。あ、ティタタロスクヌトツツジンスグカ。ジェ。ンダ、ニルトンチュジェガンゲナ、トツツジン、コレジナゴムチャジャイネジナ、チェジャゴマチェロヨン。トググモ。
12: 아제아다다니톤주제가진이다 아 지체었습니다. 지망하셨습니다. 다 다티부터 아주 제동이나 원래 사크나 디타고 길이 초과돼 친구도 욕거든요. 아 돈비다 길이 다 공수세군요라. 공수 배체 최선지 소지라 동쪽이 욕거스고 당이 니까 그 전까지 넘는 또 무슨?
11: 제제제.
12: 칼리군요. 거치 호스군요인데 아 처 자라 제자 동쪽이 욕거스. 아, 냠리컨 천이라 동등스. 아, 자총 적군은 다 하점 마요 그때 다른 정갈 내드게 메크. 아, 언제 사차 그 환조 드비 초화가 니층 무만 넘어들이야.
11: རེ ད གན ལག ཡིན གན དེ ད དང གི ཚོགས ཚང ཅོབ གི པ གབ ཇིན ཟོང དེ མང ཉར ཁལི གི ལམ ཁན དེ ཅིན ཨ དང ནོ གབ ཇིག ནི ད ཝན དེ ས་ཁལ ཏ ཝར ཚང གན ཡང ད གོང སེ ཡན ཆུ ཁ ཧན ཤི གི ཉན དེ ཁང ལ ཚོ ཁ ཏ ནི ད གེར ཉར གི ཁར གི ཚོང ལི གི ལམ ཁན དེ དགོན དེ ཤི གི ཡ ཆེ ཆེ ཚོང དལི ད ཉེ ནོ གི མཐང ལ ཁན ཡང ཁན ད མང པོ ཡིན ནི ཚལ དམོ རེ ཟི ཁབ དེ ཐ མོ ཏིག ཏང ན ཏ གེན્યર གོངས ར ཏི ཧན ཅིག ཉམ ལེ ཁ ན ཅོ ཏ ཁར་སང དེ རང གི ཧ ཧན་ཇུར གི ཤ་ཝན་ དེ དབ་གོ ནོ གི ཉེ ཚམ་མ གི འདི དེན ཇོ ན ཅོ ཁ ཡང ན ཁར གི མན དང ས ན ཅོ ཏ ལ ཁ ནི གན ལག ཆེ ཆེ ཡོ ཁ སམ གི
12: ཅིར ཅིར སོང ན ཛང ལ ལང དེ ཁར་སང དེ རང ཏ ཧ་ཇུར དེ པི ཏི ར རེ མོ ཏ ཧ་ཇུར ཟུ ཡི དེ དང ལི ཁ ཤེ ཁུ ནོ ཡང ན ཧ་ཇུ གི ཉེ བ ཟུ ཨོ ཐོང གུ ནོ གི དེ ར ཤེ 환주그 드라인드나 우크 사찬네라 아니 그 공리세노 정가테나 다 환주그리 초환네 자 쳔부 베지 쳔부 송는데 다 데라던 텀바스리 어쩌 전진하는데 그 아 잠보는 그 로숙 희송 잠보는 그 로숙과 자 초국 아 띠그뜨그리 데이터나 지금 음악 아 띠크가 긴세스지그리 민세 너무 쳤으군요. 단 잠보 얼렁더니 환주 그 지라 턴당나 환주인데 리치구가 됐더니요. 아주 옛지만이 봉수세구나 죽고 덴일 경수구나 죽고 근데 지금 누가 남바군이 환주 듣군요. 당연히 제 그 등아 아 너무 리콩라데 마테나 아 다 아니우 땅 아니우 지와 아 다 사자제만 이우 그런 죽은 너무 그 드라니 다스 테니르컨 찌기탄 테니르컨데 데라츠나 다 후일레니 나준니 게르가츠니나 다 그거 게나오 다자크리스나 쇼펜드나오 테니르컨스쿠나 테니르컨데 메소나 따로 총적 사문주고 데이드나 아주 테니르컨데 만즈쿠는데요 아주 데럭가 자초스는 거 떠지리 여기 전체 보지리 다 데이드냐한테 아주 자크크 스치아 선지나라 다 시트가 땅아발 아 몽츠크 환절 때 듣고 슈퍼터 아주 동세 대패라 스와가 내가 스친데 선이나다 아주 오크 사자 무모 근우고요 스치르라
11: 하지
12: 아빠 무마체나 아주 원데 동체 체포나 메컴 하나 아주 종통나라 마음에 있다 멍치와 끊어요 그지나 내가 남아요 대드나 야크크 동세 대패스 근우 스친데 아 세터스나 너무 개개그 용어 대화나 통계직다나 아주 아서진되기다 아주 오그 아 멍시가 환조드비 랑테님 세크티가 아 국가의 호주시온게야
11: 제리리
12: 어 단 더초 선보다 선이나 주 원대 사차그 아 길이나 죽었다 냥리 통이나 죽고 근데 정말 그 환조드 죽은데 능종이 호주니 주는 자신 성다. 아래자라 다 아주 국가 정화래. 자신이 호토요 그라. 다 아주 니노나 양 양족사 지구느라 다 문동사. 신사동 가히요. 다 신산데 단체고 전진나. 다 아주 로지가 그런 것이오니. 아 다 아주 사업 그런 것이오니. 아 다 아주 니그 멋쩡 그런 것이오니. 남아나서 요 그라. 단든도 니 성나 참 문제지나. 아주 우원들